ቤቱን ከካ እንችላል ይላ ኮንታጎ ክትንት ሾችል ካለ ካሊላ ከቶካያ ማስችል ለኩም ወላ ከቶላኩ ላቆለ ከቶለ ኮንታክ ፒሳድ ኪኩም ላችል ካሊላ ከለውን ክቻለ ካሊላ ለላ ከሎኒ ክሎቅ ይሽላ ረቅኩ እት ሸኩንት ከሙላት ከጥንችላለ ጆክቶን ተፍትን በራሊ ቻዊ ካዊላ አዮስ ወሸያ ማስችል ቁልኩም ባለዮስ ካዊላ ለኩንት ክፒሳድ ለዮስ ኢን ክቻኩን ኢን ክቻኩን ቸላ ካሊኩን